እምቡተት ክፋል አርባ ወክሌ ያዕቆብ መስር ሽርናይ ብዲባ ዶል አማራ እግል ውላዱ ቤለዮም እግል ምሕት ቅልጭ ትብለሌኩም አነ መስር ሽርናይ ብዲባ ሰማዕኮ አስከደረው ወሽርናይ ዛበውና እግል ሐዮት ንርከብ ወሞት ተሰረረና ከዓስር ምን ሓው ዩስፍ ምን መስር ሽርናይ እግል ዛበው ደረው ብንያሚን ሕዩስፍ ላታ ያዕቆብ ምስል ሓው ይነዳዩ ሰበብ ምድረት ፈርሃቱ ከውላድ ያዕቆብ ምስለ ጌሰት ምስር ጌሰው ሽርና ይግል ዛበው ጀለ አርት ከነዓንማ ሰፍራ ዓለ ዲባ ወዩስፍ ሓክማ በለድ ወመትጋይሳያ ዝቤላ ሽርናይ እግለ ሰብአ ኩሉ ዓላ ከሓው ዩስፍ ዋን መጸው ደነው ኢሉ ኣግጻቶም ዳምአ ትንንታ ወዩስፍ ሓው ሒን ረአ ፈረገዮም ወላኪን ክማ ኢለምሮም ትመሰላ ወእብ ሕሽክብና ሰአለዮም ምን ኣያ መጸኩም ከምን ከነዓን መጻና ሙውነት እግን ኣትርብ በልሰውቱ ዩስፍ ሓውል ይፈርግማ እንዲኮ ሂቶም ይፈረገው ሓረ ዩስፍ ለሓላማት እብክሱሶም ተሐለመዩ ቀበቴሉ ሓረ ዩስፍ ለሓላማት እበከስሶም ተሐለማያ ቀበቴሉ ከቤለዮም እንቱም ጀዋሲስ እንቱም ለአካናት ለህምልት ዲበለድና ግልቲቱሮ መጸኩም ከቤለው ይኮ መንባ ሕና አግብርካ ቁት ግንዛቤ ጀማዕና ሕና ክልና ውላድ ኦሩ ኢናስ ሕና ሕነ እሙናም ሕና አግብርካ ጀዋሲስ ይሕና ከቤለዮም አበየ እንቱም ለአካናት ለህምጅት ዲበለድና ንግልቲ ሕሶሶ መጸኩም ሕና ኣግብርካ ዓስር ክልኦትሑ ውላድ ኦሮ ኢናስ ዲብ ኣርደት ከነዓን ሳክን ሕና ወለንውሽና ባክ ኣቡና ሃላ ወኦሮና ሽቱቱ ከዩስፍ ቤለዮም ለቴልኮኩምቱ ኣማንቱ እንቱም ጀዋሲስ እንቱም እብሓዮት ፍርዖን እንቱም ምን እላ ይትፈግሮ ለስክሕውኩም ለንኡሽ የምጸኩም ውብሊ ስደኩም ትበርህኖ ወሳድ ኦሮኩም ንዶ እግል ላምፁ ወለብዕዳም እትሓብስ ልጠከቦ ከስድቃ ቆልኩም ኣምትሕን ወሳጢን ምን ይትገብኦ እብሓዮት ፍርዖን እንቱም ጀዋሲስ እንቱም ኵሎም ሰለስ ኣምዕል ሓብሰዮም ወተሳልሰ ኣምዕል ዩስፍ ቤለዮም ልጠልቡ ውደው ኣርውሕኩም እግል ጠንግፎ ጀላብ ረቢ እትከለብ ክብኣማን ኣሚናም ምንገብኦ ኦሮኩም እንስር ዲበ ስጅን ልትረፍኩም ወለብዕዳም እግላ ዓዶም ለቁር ለሽርናይ ላብጽሖ ምናታ ለሕውኩም ለንውሽ እግል ጠምጾ እየ ሃለኩም ምነ ሰድቃ ቆልኩም እግል እትየቀን ወምን ሞት እግል ትድሓኖ ወእትላ ትዋፈቀው ወግልሒት ቤለው እምበልሸክ እሊ ገዛ እግናቱ እብ ሰበብ ሑና ዘጅርበት ርኤናሁ ውህቱ እግል ሓዮቱ ትከተሌና ውእዝን ይሃብናሁ ጀላብ እሊ እዜ ሕና እትክርበት ከሬና ክረዋቢም ቤለዮም ኣና ለሕፃን ይተጅረቱ ይቤለኩም ወንቱም ኣምሸሽኩኒ ቃትሉ ትራስና ሃላ ውላ እዜ ዕዳይ ንፈደህሌና ወዩስፍ ህጋሆም ክንፋማ ኣምራም ያዕለው ጀላ እብ ትርጅማን ልትሃገዮም ዓላ ከዩስፍ ፈግረምኖም ወባካ ወሓረ ዓቅበላ ወትሃገዮም ወሸምዖን ዓድገምኖም ወቀደሜሆም ቀየደዩ ወዩስፍ ኣግብሩ ኣግርበት ሓዉ ሽርናይ እግልምልኦ ኣመረዮም ወእትክል ኦሮሆም ወርቁ ዲብ ዓሺነቱ እግል ልብለሶ ወሴፋ እግል ኣስዩፎም ከክምሰሌሁ ወደው ሓሪት ለሓው ለሽርናይ እትኣድጎም መስከው ወጌሰው ወግልትመየው ዶልከረው ኦሮሆም ሽዋሉ ፈትሓ ኣድጉ እግል ዓልፍ ከለወርቁ ዲባ ሽዋሉ ረአ ከግላ ሓዉ ቤለዮም ፍደኬ በልሰውኬ እላታ ዲባ ሽዋል የህሌ ከኣልባቦም ጨልቃት ወሒት ፈዘው ውንደረጅፎ እሊ ለረቢ ዓምለዩ እትነሚቱ
بيلو وسك أبوهم كما عقبلو ديب أرد كنعان لجرى إلوم حاكويلو وبيلو لناس لبعلا بلد بمشاكة تهاجينا وبجسسنا ديد بلدو تهمينا كأمبيلو حنا أمونام إنديكو جواسيسي حنا حنا عصر كلوتحو ولاد أوري أب حنا لأورو باديتو ولنوشنا باك أبونا هلا ديب كنعان كبالسا ابكناتو لأمونام كم انتم اتيقن أوروكم انسر قوي حدقو ولقوت نسقو ولعتكم لبايت أبسحو هيرو وحري لحوكم لمناش جلبو إيه كم سب أمان وي جواسيس كم انتم إقل آمر أصروحوكم إسلمكم وديب بلد إب حرية سبو ودور شوالاتهم إقل لفدو أستبدو أيهم كا محفظتو إفدتا ركبة كهيتهم وأبوهم محافظة أقروش كم رأو سن رقو كأبوهم بيليوم أنا بسببكم من ولاجي تحرمكو كيوسف شتوت وشمعون شتوت وازي بنيامين إقلتنسو تحزوه ليكم كل لنسيب رأشي بزحت كروابين بيليو لكلوت وليه أموت من يبلو السودكا سلمنيتو ويبلو السودكا كياقوب بيلا حاشا وكلا وليه كين إقل للدرقوكم ييكو حوهو موتا وهتونا جاي ترفا مدرت من جرالو التقبي اتبريه ابحسريب تأميتوني